የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ ዕለታዊ ስርጭታችንን ነው። የዛሬውን የእሁድ ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርዕስት የቀረበ አንድ አስተንትነው ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን ሁሉ እንድትከታተሉ ከወዲሁ እንጋብዛለን። Thank you.

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 22 ከቁጥር 1 እስከ 22 በሰርግ ድግስ ላይ የተጠሩ ሰዎች ምሳሌ። ኢየሱስ አሁንም በምሳሌ እንዲህ ሲል ነገራቸው፣ መንግሥተ ሰማያት ለልጁ ሰርግ የደገሰ ንጉሥን ትመስላለች። የታደሙትንም ወደ ሰርጉ እንዲጠሩ ባሪያዎችን ላከ። እነርሱ ግን ሊመጡ አልፈለጉም። ሌሎች ባሪያዎችን ደግሞ ልኮ የታደሙትን እነሆ ድግሴን አዘጋጅቻለሁ፣ ሰንጋዎቼና የሰቡት ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ግብዣኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው፣ ሌላው ወደ ንግዱ ሄደ። የቀሩትም ባሪያዎችን ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቈጥቶ ወታደሮቹን ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሪያዎቹን እንዲህ አላቸው፣ ሰርጉ ተዘጋጅቷል፣ የታደሙት ግን የተገቡ አልሆኑም። ስለዚህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያም ባሪያዎች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንና በጎዎችን ሰበሰቡ፣ የሰርጉን ቤት በተጋባዦች ተሞላ። ንጉሡም ተጋባዦቹን ለማየት በገባ ጊዜ የሰርግ ልብስ ያለበሰ አንድ ሰው በዚያ አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችው በውጪ ወዳለው ጨለማ ጣሉት፣ በዚያ ለቅሶና ጥርስ ማፏጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። ከዚህም በኋላ ፈሪሳውያን ሄዱና እንዴት አድርገው በንግግር እንደሚያጠምዱት ተማከሩ። ደቀ መዛሙርታቸውን ከሄሮዶስ ሰዎች ጋር ላኩበት። እነርሱም እንዲህ አሉት፣ መምህር ሆይ እውነተኛ እንደሆንክ የእግዚአብሔርንም መንገድ በእውነት እንደምታስተምር እናውቃለን። ለማንም አታዳላም፣ የሰውን ፊት አታይምና ምን ይመስልሃል? እስቲ ንገረን፣ ለቄሳር ግብር መክፈል ይገባል ወይስ አይገባም? ኢየሱስም ክፋታቸውን አውቆ እንዲህ አላቸው፣ እናንተ ግብዞች ለምን ትፈትኑኛላችሁ? ለግብር የሚከፈለውን ብር አሳዩኝ። እነርሱም ዲናር አመጡለት። እርሱም ይህ ምስልና ጽሑፍ የማን ነው አላቸው። እነርሱም የቄሳር ነው አሉት። እርሱም እንግዲያውስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውንም

በክርስቶስ የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ከሁሉም በማስቀደም መግባታችንንና መውጣታችንን በጸጋ እየባረከ በሰላምና በጤና እንድንጓዝ የሚያደርገንን እግዚአብሔር አባታችን ቅዱስ ስሙ የተባረከ ይሁን። ምህረቱን እየሰጠን እኛም እርስ በርሳችን ምህረት አድራጊዎች እንድንሆን የሚመክረን ልጁ ጌታችን ኢየሱስ ክርስቶስ የተመሰገነ ይሁን። በሐዘናችን ተስፋ በመንቆርጥባቸው ጊዜያት ሁሉ ከኛ ጋር በመሆን የሚያጽናናን መንፈስ ቅዱስ ምስጋና ለርሱ ይሁን። የዛሬ ሰንበት የእግዚአብሔር ቃል በቀዳሚነት የተወሰደው ሐዋርያው ጳውሎስ ወደ ሮም ሰዎች ከጻፈው መልእክቱ ከምዕራፍ 5 ከቁጥር 12 እስከ 22 ላይ የተወሰደው ሲሆን ሞት በአዳም ሕይወት ደግሞ በክርስቶስ እንደተሰጠን የሚገልጸው ነው። በሁለተኛነትም ከሐዋርያ ሥራ ምዕራፍ 16 ከቁጥር 1 እስከ 13 ላይ የተወሰደው ጢሞቴዎስ ከሐዋርያው ጳውሎስና ከሲላስ ጋር ለሐዋርያዊ ተግባር መሰማራቱን የሚገልጽ ነው። የዕለቱ ቅዱስ ወንጌል የተወሰደው ከማቴዎስ ወንጌል ምዕራፍ 22 ከቁጥር 1 እስከ 22 ላይ የተጠቀሰው በሰርግ ድግስ ላይ የተጠሩ ሰዎች ምሳሌን የሚገልጸውና የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል የሚለውን የኢየሱስ ቃል የሚገኝበት ነው። በሀገራችንም ይሁን በተለያዩ የዓለማችን አገራት ውስጥ የሰርግ ግብዣ በሚዘጋጅበት ወቅት ሁሉ እንደየባህሉና እንደየወጉ እንደየአቅማችን የሰርግ ልብስ በመልበስ አምረንና ደምቀን የሙሽራውንና የሙሽሪቷን በዓል ለማድመቅ የተቻለንን ሁሉ በማድረግ ወደ ሰርጉ ግብዣ መሄድ የተለመደ ነው። በዛሬው ቅዱስ ወንጌል ውስጥ የተጠቀሱትን የሰርግ እድምተኞችን በአብዛኞቹ ተገቢው የሆነ የሰርግ ልብስ የለበሱ ሲሆን፣ ነገር ግን አንዳንዶቹ በተለይም ከጎዳና ላይ የተጠሩ ሰዎች በቂ የሆነ ዝግጅት ሳያደርጉ በሰርጉ ግብዣ ላይ መገኘታቸው ተጠቅሷል። በዚህም የመጽሐፍ ቅዱስ ክፍል ውስጥ የተጠቀሰውና ተገቢ የሆነ የሰርግ ልብስ ያለበሰው ሰው የተዘጋጀለትን የሰርግ ልብስ አለመልበሱ የጋባዡን ክብር የሚነካ ጉዳይ ሆኗል። የሰርግ ልብስ የልብን መዘጋጀት ያመለክታል። ይኸው በክርስቶስ ማመንና ከእርሱም ጸጋ የተነሳ ዘወትር ታዛዥ ሆኖ መገኘትን ያሳያል። ሁላችንም ራሳችንን እንድንመረምር ክርስቶስ የሰርግ ልብስ ያለበሰው ሰው ምሳሌ ተጠቅሞ ለእኛ ሲናገር ይደመጣል። የተወደዳችሁ ወንድሞቼና እህቶቼ፣ በዛሬ ቀን ኢየሱስ ለእኔና ለእናንተ ያዘጋጀው ሌላው መልእክት ይኸው ነው። ጥልቅ የሆነ የልብ ዝግጅት እንድናደርግ ሁልጊዜም ቢሆን በእግዚአብሔር ጸጋና ክብር የተሞላ ሕይወት እንዲኖረን ከክፉ ነገሮች ሁሉ እንድንርቅ ኃጢአታችንን በንስሐ እንድናጥብና ለኢየሱስ ክብር የተዘጋጀ ሕይወት ይኖረን ዘንድ ጌታ ጥሪ ያደርግልናል። ሁልጊዜም ቢሆን ቸልተኝነት የሚታየውና የሚመጣው ከእኛ ከሰዎች በኩል ነው እንጂ እግዚአብሔር ሁሌም መሐሪና ይቅር ባይ ቁጣው የዘገየ በምሕረትም የተሞላ ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በአንድ ወቅት የእግዚአብሔር መሐሪነትና የእኛን ግድለሽነት በተመለከተ እንዲህ ብለው ነበር። እኛንን እንጂ እግዚአብሔር ማረኝ ብለን መጠየቅ የምንሰለቸው እግዚአብሔር ግን በፍጹም ምሕረትን ለእኛ ከማድረግ ሰልችቶ ወይም ታክቶ አያውቅም ማለታቸው ይታወሳል። የእግዚአብሔር ልብ የምሕረት ልብ ነው። እግዚአብሔር የጸጋና የበረከት አምላክ ነው። ሁልጊዜ መዘጋጀትና የእርሱን ክብር ተላብሰን መኖር ያስፈልጋል። በኦሪት ዘፍጥረት ውስጥ የተጠቀሰው የአዳምና የሔዋን ታሪክ ይሄኑ የሚያጠናክር ነው። አታደርጉ የተባሉትን ባደረጉ ጊዜ የእግዚአብሔር ክብር ራቃቸው፣ እግዚአብሔርንም ሸሹ ይለናል። እግዚአብሔር ከእኛ የሚጠብቀውን መንፈሳዊ ዝግጅት በማድረግ ልባችንን ከኃጢአት የማንጻት ከሆነ እግዚአብሔር ብዙ ይታገሰናል። ነገር ግን በሰርጉ ግብዣ ምሳሌ ላይ እንደ ተጠቀሰው በቂ ዝግጅት የማናደርግ ከሆነ ራሳችን በሠራነው ኃጢአታችን ተጠላልፈን የምንወድቀው ራሳችን ነን። ንጉሡም አገልጋዮቹን እጅና እግሩን አስራችሁ በውጭ ወዳለ ጨለማ አውጥታችሁ ጣሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አላቸው። የተጠሩት ብዙዎች የተመረጡት ግን ጥቂቶች ናቸውና የማቴዎስ ወንጌል ምዕራፍ 22 ቁጥር 13 ላይ እንደተገለጸው። ይህ ቃል የሚያስረዳን በኃጢአታችን ተጸጽተን ንስሐ የማንገባ ከሆነ፣ ለእግዚአብሔር የተገባ ሕይወት የማይኖረን ከሆነ የሚጠብቀንን ከባድ የሆነ ቅጣት የሚያሳይ ነው። በዛሬው ቅዱስ ወንጌል ውስጥ በቀጣይነት የምናገኘው ዛሬ ሐሳብ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው ቃል ነው። ፈሪሳውያን የሮማውያንን አገዛዝ በብርቱ የሚቃወሙ ጠንካራ ብሔርተኞች ነበሩ። በአንጻሩም የሄሮዶስ
ወገኖች የተባሉትና ጥላቻ ያተረፉት የሄሮዶስን ሮማዊ አገዛዝ ይደግፉ ነበር። በዚህ ጊዜ ፈሪሳውያን ኢየሱስን በሚናገር ቃል ጠልፈው ለሚያዝ የሄሮዶስ ወገኖች እርዳታ ስላስፈለጋቸው በሽንገላቸው ወደ ወጥመዳቸው እንዲገባ ካመቻቹ በኋላ ለቄሳር ግብር መክፈል ይገባል ወይስ አይገባም በማለት ድንገተኛ የሆነ ጥያቄ ሰነዘሩለት። መክፈል አይገባም ብሎ ቢመልስ ኖሮ የሄሮዶስ ወገኖች በሮማውያን እንደራሴዎች ፊት ለፊት ከሰውት በመንግስት ተቃዋሚነት የሞት ፍርድ ባስበየኑበት ነበር። መክፈል ይገባል ብሎ ቢመልስ ደግሞ ለገዛ ወገኖቹ ታማኝ እንዳልሆነ በመቁጠር በሕዝቡ ዘንድ ሊያጥላሉት ምክንያት ፈልገው ነበር። ነገር ግን የሰውን ልብና ኩላሊት ሳይቀር መርምሮ የሚያውቀው ጌታችን ኢየሱስ ክርስቶስ ግን ተንኮላቸውን ወጥመዳቸውን ተጠንቅቆ በአምላክነት ኃይሉ ስለተረዳ በሳንቲሙ ላይ ያለው ምስል የቄሳር በመሆኑ የተነሳ የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር መስጠት ይገባል በማለት ይመልስላቸዋል። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር መስጠት ይገባል የሚለው ቃል እኛ ዛሬ ሁላችን በሕይወታችን ልንተገብረው የሚገባን ትእዛዝ ነው። ጌታችን ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ መናገሩ የሚያሳየው በቄሳርና በእግዚአብሔር መካከል ከፍተኛ የሆነ ልዩነት እንዳለና ሰማይ ከምድር ከፍ እንደሚል ሁሉ የእግዚአብሔር ሐሳብ ከኛ ሐሳብ የተለየ መሆኑን ለማመልከት ነው። ከዚህ ኢየሱስ ቃል ዛሬ እኛ ምን እንረዳለን? በሕይወታችን ስንት ጊዜ ነው የእግዚአብሔርን ለእግዚአብሔር የዓለምን ለዓለም ሰጥተን የምናውቀው? ስንት ጊዜ ነው? ስንት ጊዜ ነው የዓለምን ነገሮችና የእግዚአብሔርን ነገር መለየት አቅቶን ስንዘበዝብ የምንገኘው? በአሁኑ ወቅት በዓለማችን እየታየ የሚገኘው ትልቁ ፈተና ይሄ ጉዳይ ነው። የዓለምንና የእግዚአብሔርን ነገሮች በጣም አቀላቅለናቸዋል። እግዚአብሔር በማይገባው ስፍራ አስቀመጥነው። ዛሬ እኔና እናንተ ሕይወታችንን በመፈተሽ የተኛው የቄሳር የተኛው ነገር ደግሞ የእግዚአብሔር መሆኑን መረዳት ያስፈልገናል። ኢየሱስ የቄሳርን ለቄሳር ብሎ መመለሱ አወንታዊ የሆነ እንድምታ አለው። ይህም እኛ ክርስቲያኖች በዚህ ምድር በምንኖርበት ወቅት ሁሉ ለማኅበራዊ ዋስትና የበኩላችንን አስተዋጽኦ ማድረግ አስፈላጊ እንደሆነ፣ ክርስቲያን እንደ መሆናችን መጠን ክርስቲያናዊ እሴቶችን የተላበሱ አስተዋጽኦ ለማኅበረሰቡና ለሀገር ማበርከት እንደሚገባን፣ ሰላምና ፍትሕ ይሰፍን ዘንድ የበኩላችንን ማድረግ እንደሚኖርብን፣ ለሌሎች የተገባውን ነገር ለራሳችን ጥቅም ማዋል እንደሌለብን የሚያሳስብ ትልቅ መልእክት የያዘ አነጋገር ነው። በአንጻሩም የእግዚአብሔርን ለእግዚአብሔር መስጠት ተገቢ እንደሆነ ኢየሱስ ይናገራል። በእነዚህ ሁለት ታሪኮች መካከል ያለው ግንኙነት የሚያሳየው ኢየሱስ ለወንድሞቻችንና እህቶቻችን የሚገባቸውን መስጠት እንዳለብን፣ የሰዎችን ሐቅ መንካት እንደሌለብን የሚያሳይ ሲሆን፣ በሌላ በኩል ደግሞ በተመሳሳይ መልኩ ከእግዚአብሔር ጋር ያለንን ግንኙነት ማጠናከር እንዳለብን ይገልጻል። እዚህ ጋር ባልንጀራህን እንደ ራስህ አድርገህ ውደድ፣ እግዚአብሔርን አባትህንም በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ውደድ የሚለውን ያሰማል። ባልንጀሮቻችንን የምንወዳቸው ከሆነ የሚገባቸውን ነገር ሁሉ እንሰጣቸዋለን እንጂ አንነጥቃቸውም። እግዚአብሔርን የምንወደው ከሆነ ደግሞ እርሱን በሕይወታችን እናከብረዋለን ማለት ነው። በመንፈሳዊ ሕይወታችን እየጠነከርን እንድንሄድ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር መስጠት የምንችልበትን ጸጋ ከልጁ ዘንድ እንድታሰጠን የእመቤታችን ቅድስት ድንግል ማርያም አማላጅነትን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ ያው የስርጭታችን ነው። ከቅዱስ አባታችን ጋር አብረን እንጓዝ። ርዕሰ ሊቃነ ጳጳሳት ለሰላም ለተስፋና ለበጎ አድራጎት በሚያደርጉ ተልእኮ እንርዳቸው። ቅዱስ አባታችንን እንደግፋቸው። የጴጥሮስን መንበር በገንዘብ እንደግፍ። www.obolodisanpietro.va የተሰኘውን ድረገጻችንን ይጎብኙ። ክብሯንና ክብራት አድማጮቻችን በማስከተል እጅግ አስቸጋሪ በሆነ ጊዜ እግዚአብሔር ከኛ ጋር ነው በሚል አርስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ በወንጌል ኢየሱስ በስም ጠርቶ እያንዳንዱን በስም ጠርቶ ማለት ነው 12ቱን ሐዋርያት ልኳል። እነሱም በመላክ አንድ ነገር ብቻ እንዲያውጁ ጠየቃቸው። በምትሄዱበት ጊዜ መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ እንደተገለጸው። ኢየሱስ መስበክ የጀመረው ይህንን አዋጅ ነው። የእግዚአብሔር መንግሥት ማለት የፍቅሩ ጌትነት ቀረበች፣ በመካከላችን ትመጣለች ማለት ነው። እናም ይህ በሌሎች መካከል አንድ ዜና ብቻ አይደለም፣ ነገር ግን የሕይወት መሠረታዊ እውነታ የእግዚአብሔር ቅርብነት የኢየሱስን ቅርብነት የሚያመለክት ነው። በእርግጥ የሰማይ አምላክ ቅርብ ከሆነ በምድር ላይ ብቻችንን አይደለንም። እናም በአስቸጋሪ ሁኔታ ውስጥ ብንሆንም እምነት አናጣም። ለሰዎች የሚነገር አንድ ነገር አለ። እግዚአብሔር ሩቅ አይደለም፣ ነገር ግን አባት ነው። እግዚአብሔር የራቀ አይደለም፣ እሱ አባት ነው። ያውቀናልና ይወደናል። ወዶሃል። እንደገና ለማንሳትና አንተን ከጎዳና ለመመለስ ሲታገል እንኳን በገደልና ወጣ ገባ በሆነ መንገድ ስትጓዝም እጅን ሊይዝህ ይፈልጋል። እርሱ ጌታ ካንተ ጋር አለ። በእርግጥም ብዙ ጊዜ በጣም ደካማ በምትሆንባቸው ጊዜያት የእሱ መገኘት ይበልጥ ጠንካራ ሁኔታ ሊሰማ ይችላል። መንገዱን ያውቃል። ከእናንተ ጋር ነው። እሱ አባታችሁ ነው። እሱ አባቴ ነው። እርሱ አባታችን ነው። ከዚህ ምስል ጋር እንኖር። ምክንያቱም እግዚአብሔር ወደ እኛ ቅርብ እንደሆነ ማወጅ በአባቱ እጅ ታቅፎ እንደሚሄድ እንደ ሕፃን ልጅ እንድታስቡ ይጋብዛል። ሁሉም ነገር የተለየ ይመስላል። ዓለም ትልቅና ምስጢራዊ የተለመደና ደህንነቱ የተጠበቀ ይሆናል። ምክንያቱም ሕፃኑ ጥበቃ እንደ ተደረገለት ያውቃልና ነው። አይፈራምና በሮች እንዴት እንደሚከፈቱ ይማራል። ከሌሎች ሰዎች ጋር ይገናኛል። አዳዲስ ጓደኞችን ያገኛል። በማያውቀው ነገር በደስታ ይሞላል። በዚህም ወደ ቤት ይመለሳል። ያየውን ለሁሉም ይናገራል። በእሱ ውስጥ ፍላጎቱ እንደገና ያብባል፣ ለማደግና አባቱ ሲያደርግ ያየውን ነገር ለማድረግ ማለት ነው። ኢየሱስ ከዚህ የጀመረው ለዚህ ነው። የእግዚአብሔር ቅርብ መሆን የመጀመሪያው አዋጅ የሆነው ለዚሁ ነው። ወደ እግዚአብሔር በመቅረብ ፍርሃትን እናሸንፋለን። ራሳችንን ለፍቅር እንከፍታለን። በመልካምነት እናደርጋለን። እናም የመስበክ ፍላጎትና ደስታ ይሞላናል። ጥሩ ሐዋርያ ለመሆን ከፈለግን እንደ ሕፃን መሆን አለብን። በእግዚአብሔር ጭን ላይ ተቀምጠን ከዚያ በመነሳት ዓለምን በእምነትና በፍቅር በመመልከት እግዚአብሔር አብ መሆኑን እርሱ ብቻ መመስከር ይኖርብናል። ልባችን ይለወጣልና ያንን ደስታና እኛ ራሳችን ማግኘት የምንችለውን ሰላም ይሰጠናል። እግዚአብሔር ቅርብ መሆኑን መስበክ። ነገር ግን ይህን ማድረግ የምንችለው እንዴት ነው ብለን ራሳችንን ልንጠይቅ ይገባል። በወንጌል ውስጥ ኢየሱስ ብዙ ቃላትን አለመናገር፣ ነገር ግን በጌታ ስም ብዙ የፍቅርና የተስፋ ሥራዎችን ማድረጉን ተናግሯል። እናም እኛ እንዲሁ ማድረግ ይኖርብናል። ብዙ ቃላት ለመናገር ተግባራትን ማከናወን፣ ሕሙማንን ፈውሱ ይላል ጌታ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በነጻ የተቀበላችሁን በነጻ ስጡ፣ የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ እንደተጠቀሰው ይለናል። ይህ የአዋጅ ልብ ነው። በነጻነት መመስከር፣ አገልግሎት መስጠት። አንድ ነገር ነግረዋለሁ። ተናጋሪዎቹ ማለቂያ በሌለው ንግግራቸውና ምንም አይነት እርምጃ ሳይወስዱ የሚያደርጉት ንግግር ሁልጊዜ ግራ ይገባኛል፣ በጣም ይገርመኛል። በዚህ ጊዜ ጥቂት ጥያቄዎችን እንጠይቅ። እኛ እግዚአብሔር ቅርብ መሆኑን የምናምን እኔ የሚገርመኝ በእርሱ እንመካለን ወይ? በአባቱ እቅፍ እንደ ተያዘ እንደሚያውቅ ልጅ በታማኝነት እንዴት መጠበቅ እንዳለብን እናውቃለን ወይ? በአብ እቅፍ ውስጥ በጸሎት ቃሉን በማዳመጥና ቅዱስ ቁርባንን በመካፈል እንዴት እንደምንቀመጥ እናውቃለን ወይ? እናም በመጨረሻ ወደ እርሱ ቅረቡ። እኛ በሌሎች ላይ ድፍረት እንዴት ማዳበር እንደምንችል፣ ራሳችንን ስለሚሰቃዩና ብቻቸውን ስለሚኖሩ ሰዎች፣ ከሩቅና አልፎም ተርፎ ጠላት ለሆኑ ሰዎች ሁሉ እንዴት መቅረብ እንዳለብን እናውቃለን ወይ? ይህ የእምነት ይዘት ነው። ይህ ነው የሚመለከተው። እና አሁን ወደ ማርያም እንጸልይ። እንደምንወደድ እንዲሰማንና መቀራረብንና መተማመንን እንድናስተላልፍ እርሷ በአማላጅነቷ ሁላችንንም ትርዳን።

0: አድማጮቻችን፣ የዛሬው የእሁድ ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች፣ ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው፣ ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት፣ ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋኑን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድኅነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድኅነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው የአላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱ መላው ክርስቶስ በትክክል በጋሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጠረው ይልቃል። ምክንያቱም በቡራኬው ኃይል ራስዋ ተፈጠረው ትለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምንጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ጉላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቼስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውኃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውኃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋኑን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከ ጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮተቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽኖ ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው ያላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብፅ ነፃ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም፣ ነፍሱና መለኮቱም መላው ክርስቶስ በትክክል በገሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጠረው ይልቃል። ምክንያቱም በቡራኬው ኃይል ራስዋ ተፈጠረው ትለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምንጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ጉላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።